0: አቶ ሰሪ አልበርበኮ ማፓዳሳ
1: ማፓዳሳሪ ማፓዳሳሪ ማሪረዛዛዛባ ማፓዳሳሪ
0: ሰሪ ፈዲ ተሽነት ጎበ ሰሪ ፈዲ ማሪ ፈዳዛ